0: قلت انا ميسينا واتيتو كوزو كوتاجيش الله بغيره عيد الاضحى ميقال ايام انت عربي اشير داي حوازوتني زتي مدينه كوتا يا وصلات مركز الهدايه بي السجدال كبيراتي لازال سوسا و نسبينتا اي سرتي ام سالات هونازال 930 ام بنتا زاتي ساوا نسبي سوزا عيد سالات السجدال واتيتا مركز الهدايه بي فريس بزيت امبرايسون بيم انوم عيد مبارك الله
1: ضيق النفس يسمهل دكام دكامس إلهل وسته كبد إلهل انقدعوس إهن نبل بسم الله والحمد لله والصلاة والسلام على رسول الله محمد صلى الله عليه وسلم ودنا يتكبراتو هي مسكو سنة بروغرام تكتاتا بشاتشن أهوني من الجنيو دقمو أسماء الله الحسنى يمنى بساعة تشلينو إن شاء الله ندت لمدون قديه أسماء الله الحسنى بدم بأدرقن إن شاء الله يودنا أنت يمنى سلال في بساعة تشلينو بسيزن عرات لي إسكا سلاسة أمستين يودرس يا الله نسم أيتن نبر زاري يا الله فكار كونا سلاسة سدستينيون يا الله انسم السم الشكور يميلون يا الله انسم انقديه ودن انتم الناسر اللي في اللاتشو ودن انتم الناكر باللاتشو ساعة تشلين يعلنو أوراتشو اندتونو كزيهو لو مقابز ودلو أهون ساعة تشن الشكور يميلو يا الله سبحانه وتعالى انسم يمنى يبت ساعة تشنو الشكور يميلو معنو من دنو ترقمو من دنو يميلون كما يتي بفيت كزيفي تنقرين دمنا يو ودمن هدالن معنون اندال لهونو قن بوست يالو سيروش من دنو يميلون إن شاء الله زاري النايلة تاديا الشكور يميلو يا الله سبحانه وتعالى سمو باوستو كيازاتشو سيروش باوستو كيازاتشو بركاوش مكاكل من إلا اللو علماءوش عندسو من فيه ضيق النفسي باوستو ضيق تبب بمالتي متبب ميسموكو هنا ويدمو دكام دكام يميلو اندو هنا ويدمو سونتو كبد يميلو اندو هنا إهنن يا الله نسم الشكور يميلون يا الله سبحانه وتعالى نسم بهنا نقر لا يتصفو يا يزعفون إيه نقدر نسمى بوت علي كبدت كبدت ميلو بوت علي وين دقمو دكام دكام يميلو بات بوت علي يا بسوارو الشكور يميلون يا الله نسم يسعف باتن يا بسو اندزو بوها لي الشكور يميلون أدرقو ينن وها يتطاو با الله سبحانه وتعالى فقد ينن بشتا ينن دكام الله ينسالتا الألو كم يتكامو باتبارا وش مكاكل الله يدرقن تاري عزيقا لما استاوس مفلقو نقر من دنو هولي يا الله انسم بمنتك سب الساعت نفعن بيتشا ويمدقمو مسالي حابتكو هنا حابتن بيتشا ويمدقمو لعافيا كونا عافيوان بيتشا أسبن يا الله انسم مدقاق جميل لبنا إنما بمجم مرا درجة نياتنا لالله سبحانه وتعالى بلن ناتر اللن كذابو هلس يا الله انسم بمرقا قم يمي قنيون خير النقر يمي قنيون أجرون يمي قنيون نفعون لما قنيت بميل نيا إن شاء الله لن نيتنا لن لو يقبل لنم لن أنتم الله يقرأ لن تادا الشكور يمي لو يا الله سبحانه وتعالى سم معنى اسم من دنو ترقم من دنو شكر بلو مالت نوعان هلتاين اثناجو عندما تاكوت عندن يو شكر الواجب سيهون هلتاين يو شكر المندوب تبلو يمي بالونو الشكر الواجب بلو مالت الله يسطن نعمة الله يأج نعمة ستونال يأقر نعمة ستونال يأين نعمة ستونال يملاس نعمة ستونال سبحان الله الله يسطن النعمة بنتكس بنزرزر يمن جرسوا لله سبحان الله الله لن يسد النعمة عجيبنا بطان بزنا قطرا لنزلكم من نجلو أيضا لما نتم تاليا الله بسد بزيه بنعمة حرام نقر على مسرات إيه من تقولي بلال شكور لزمنا الله بقرآن لي وقليل من عبادي الشكور بلو يتكسل اللهن أمسقين يهنو باريوت الجيك بطان أناسانات جو የትኞቹ በሰጣቸው ኒዕማ ሐራም ላይ የማያውሉት የሰጣቸው ኒዕማ ሐራም ላይ የማያውሉ የሰጣቸው ኒዕማ ሐራም የማይሰሩበት እነዚህ አናሳ ናቸው። ከነዚህ ባሪያዎች መካከል አላህ ያድርገን። ሁለተኛው ሱና የሆነ ሹክር ነው። ይሄም የሆነ ኸይር ነገር በሚከሰትልን ሰዓት፣ የሆነች ነገር በምናገኝበት ሰዓት፣ ልጅ ሲወለድልን፣ ዓፊያ ስንሆን፣ አይ መሳሰለ ነገር ሲከሰት በምላሳችን አልሐምዱሊላህ ብለን የምንላት እቺ ሱና የሆነች ሹክር ትባላለች። ግን በሁሉም ነገር አላህ ልናመሰግን ይገባል። አልሐምዱሊላህ ፊሰራኢ ወደራ። አንዳንድ ሰዎች ምን ይላሉ? አልሐምዱሊላህ እየባሰብን ነው ይላሉ። ይሄ ምንድን ነው? በበላእ ላይ በላእ እንኳን ቢጨመርብህ ሐምድ አድርግ ነው፣ አላህን አመስግን። በበላእ ላይ በላእ እንኳን አላህ ቢጨመርብህ አላህን አመስገኝ። ሱብሓነላህ። ናም ታዲያ አሸኩር ብሎ ማለት የአላሁ ስብሓነሁ ተዓላ ማዕናው ምንድን ነው አለን? ሁወ ለዚ ዩሲቡ ዐለል የሲር። ትንሽ ሰርተን ብዙ የሚመነዳ ማለት ነው። በጣም ትንሽ ስራ ሰርተን ብዙ አጅር የሚሰጠን ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ሲናገሩ ምን ይላሉ? ላ ተሕቂረነ ሚነል ማዕሩፍ ሸይአ። ማዕሩፍ የሆነን ጥሩ የሆነን ነገር ለመስራት በምታስብበት ሰዓት ትንሽ ናት ብለህ እንዳትንቃት አሉ። ትንሽም ትሁን ትልቅም ትሁን ምንም ነገር ይሁን ስራት። ወለው አን ተልቃ አኻከ ቢወጅህን ጠልቂን አሉ። ወንድምህ ጋር በምትገናኝበት ሰዓት በፈገግታ መገናኘት እንኳን ቢሆን ወንድምህን ስታገኘው ፈገግ ብለህ መገናኘት እቺ ልፋት ድካም ብዙ የሌላት ናት። ግን ሶደቃህ የመስጠት ያክል ይቆጠራል። ትልቅ አጅር ያስገኛል ማለት ነው። እና ቀድ የግፊሩ ላሁ ለከ ቢሃ፣ በዚች በትንሿ ስራ አላህ ኃጢአትህን ሊምርልህ ይችላል። ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ቁምም ብሏል፣ መን ስተጣዐ ሚንኩም አን የስተቲረ ሚን ናር፣ ከጀሃነም ለመራቅ የቻለ ሰው ያድርጋሉ። ከጀሃነም ራሱን ማራቅ የቻለ ጀሃነም እንዳይገባ መከላከል የቻለ ያድርግ። በምን እንኳን ቢሆን ወለው ብሸቅ ተምራ ፈልየፍዐል አሉ። በግማሽ ቴምር እንኳን ብትሆን የአንዷን ቴምር ግማሿን እንኳን ያክል ሶደቃ ሰጥተህ ራስን ከጀሃነም ነጃ ማውጣት ከቻልክ አድርጋሉ። እኛ እንኳን ግማሿን ቴምር አይደለም አንዷን ሙሉ ቴምር ሶደቃ ሰጥተህ ብለን ብንባል ሀያ ይይዘናል። እንዲቺ አንድ ፍሬ ቴምር ምን ታደርግለታለች እንላለን። ሰይደቴ ዓኢሻ ግን ያችን ቴምር ሰጥታ ያ የሰጠችው ሰው አይቷ ሲያስተናንሳት ምን ነው አነሰችብህ እንዲህ አለችው። አዎ እቺ አንድ ፍሬ ምን ሰራልኛለች ብሎ ሲላት ከም ፊሃ በውስጧ ምን ያክል አለበት አሉ። ምን ዘራ ምን ያክል ብናኝ በውስጧ አለበት አሉ። ቢቆራረጥ ምን ያክል ብናኝ ይወጣዋል። ምን ለማለት ፈልጋ ነው? አላህ በቁርአን ላይ ምን ብሎናል? ወመን ያዕመል ሚስቃለ ዘረትን ኸይረን የራህ። ብናኝ የምታክል እንኳን ኸይረ ስራ ብትሰራ ነገ ቢየውመል ቂያማ ታገኛታለህ። ስለዚህ ትንሽ ናት ብለህ አትናቃት። ትንሽ ናት ብለህ እንዳትተዋት። በዛች አላህ ከጀሃነም ነጃ ሊያወጣህ ይችላል። መስጊድ የሚያክል ትልቅ ነገር እንደሞ ሰርተህ የጀሃነም በር ልትከፍትበት ትችላለህ። በእዩልኝ ላይስሙልኝ ከሆነ የሰራው። ስለዚህ ትንሽ ናት ብለህ ምንም ነገርም ቢሆን መናቅ የለብህም። አሸኩር የሚለው የአላህ ስም ታዲያ ማዕነው ምንድን ነው አለን? ትንሽ ስራ ሰርተን ብዙን የሚሰጠን ብዙ አጅር የሚሰጠን ማን ነው? ያኔ ትንሽ ጣዓ አድርገን ዩሲቡና አጅራችንን ሲሰጠን ግን ሰዋባችንን በሚሰጠን ሰዓት ግን እጥፍ ድርብ አድርጎ የሚሰጥ ማለት ነው። አላህ ለዚህም በቁርአን ላይ ምን ይላል? ኢነ ረበና ለገፉሩን ሸኩር። ለዚህም አላህ በቁርአን ላይ ምን ይለናል? ኢነ ረበና ለገፉሩን ሸኩር። ጌታችን እኮ አላሁ ስብሓነሁ ወተዓላ ለገፉር ነው፣ ወንጀልን መሐሪ ነው። ከዚህ ፊት በዱንያ ላይ ሰርተን ሳንቶበት የሞት ነው ወንጀል ካለ ያንን ወንጀል የሚምር እንደዛው ሸኩር በሰራ ነው ስራ በሰራ ነው ያኔ በዱንያ ላይ እያለን በሰራ ነው ኸይር ስራ ጀነትን የሚመነዳ የሆነ ጌታ ነውና አላሁ ስብሓነሁ ወተዓላን ልናመሰግን ይገባል። እዚህ ጋር ነቢዩላህ ኑህ ዓለይሂ ሰላም እንደምታውቁት ከዑሉል ዓዝም መካከል አንዱ ናቸው። ማለትም በሶብር ደረጃ የመጨረሻ ሌቭል ላይ የደረሱ እነዚህ ዑሉል ዓዝም ተብለው የሚባሉት አንደኛው ነቢዩ ሙሐመድ ናቸው ሶለላሁ ዓለይሂ ወሰለም። ከዛም ነቢዩላህ ኢብራሂም ዓለይሂ ሰላም ይከተላሉ። ከዛም ነቢዩላህ ሙሳ ዓለይሂ ሰላም ይከተላሉ። ከዛ ነቢዩላህ ዒሳ ዓለይሂ ሰላም፣ መጨረሻ ነቢዩላህ ኑህ ዓለይሂ ሰላም ናቸው። ታዲያ እኒህ ነቢዩላህ ኑህ ዓለይሂ ሰላም ስማቸው ማን ነው የሚለውን ስናይ አንዳንድ ዑለማዎች ምን አሉ? ዓብዱሸኩር ነበር አሉ። ዓብዱሸኩር ተብሎ ይባላሉ። ከፊሎቹ ደግሞ ዓብዱልገፋር ተብሎ ይባላሉ አሉ። ዒምራን ኢብን ሱለይም ተብሎ የሚባሉት رضي الله تعالى عنه من قالوا يا نبي الله نوح عليه السلام سماچو عبد الشكور نبرالو لمن دنو بزي سم يتطروت يلالو منم عينت نجر بميسرو بالساعات اللهن يمسغنو نبره قالوا اذا اكل بميبل بالساعات من يلو نبر الحمد لله الذي اطعمني لا يبلني هنا وجيتا لله مسغنا يجباو ولو شاء بفلق نوركو لاجعاني ያስርበይ ነበር ይላሉ። ሲጠጡ ምን ይላሉ? አልሐምዱሊላህ الذي ሰቃኒ ሄነን ወሃ ላጠጣኝ ጌታ ለአላህ ምስጋና ይገባው ወለው ሻአ ለአዝማአኒ ቢፈልግ ኑሮ ያስጠማኝ ነበር እንዲጠማኝ ያደርገኝ ነበር። ልብስ በሚለብሱበት ሰዓት አልሐምዱሊላህ الذي ከሳኒ ወለው ሻአ ለአዕራኒ ሄነን ልብስ እንድለብስ ላደረገኝ ጌታ ለአላህ ምስጋና ይገባው بفلق نوركو يرقطي نبر. واذا احترز اي لبس الحذاء تمام بميچامو بسات من يلو نبرا الحمد لله الذي حزاني ولو شاء لاحفاني تمام دچام على درغني لا الله مسغنا يغباو بفلق نوركو كزي تمام دچام.
2: You're listening to 3ZZZ, Melbourne Ethnic Community Radio, 92.3 FM. Broadcasting in your language.
3: The following program is in Albanian.
4: Të ju është nderuar, përshëndetje dhe mirë se vini edhe në një emision të radhës i pregatitur Enkas për ju. Programi ju mund të dëgjohet dy herë në javë, mbas dite në frekuencat e mesme të FM-s prej 92.3 MHz, çdo të martë për orës 4 deri në ora 5, si dhe ditëve të premte për orës 6 deri në ora 7.
5: Na kontaktoni në telefonin kujdestar 9415923 ose na shkruani në emailin albanian3zz@hotmail.com. Si dhe në faqen ton të Facebookut. Po ashtu, programet tona mundeni të dëgjoni dhe për mes internetit www.3zz.com.au.
4: Për më shumë, qëndroni me ne. Ju urojmë dëgjim të këndshëm.